0: 안녕하세요, 여러분. K2K 라디오 오시는 것을 환영합니다. 자라북도에 살고 있는 키르기스탄 출신 아이다입니다. 오늘도 여러분과 함께 키르기스탄의 문화 이야기를 나누어 드려 매우 기쁩니다. 오늘 주제는 바로 키르기스 정통 음악과 악기, 고무주, 그리고 민속 예술입니다. 여러분이 혹시 음악을 들었을 때 어린 시절의 추억이 떠오르나요? 고향 생각이 난 적 있으신가요? 키르기스 사람들에게 그린 음악이 있습니다. 바로 코무지라는 정탄 악기입니다. 오늘은 이 특별한 악기와 함께 키르기스 사람들의 삶과 문화를 소개해드리겠습니다. 함께 진행해 주실 아이페리 씨와 함께 하겠습니다.
1: Саламатсыздарбы, урматтуу угармандар. Мен Айпери. Бүгүн кыргыз элинин сыймыгы болгон комуз тууралуу сүйлөшөбүз. Комуз кыргыз эли үчүн жөн гана музыкалык аспап эмес. Ал биздин тарыхыбыз, маданиятыбыз жана ата-бабалардан калган мурас. Көптөгөн кыргыздар үчүн комуздун үнү балалыкты, ата-энени, айылдагы жашоону жана мекенди эске салат. Ошондуктан комуз кыргыздын жүрөгүнө жакын аспап болуп саналат.
0: Не, Хангогэдо каякым, комунгу 해금 같은 전통 악기들이 있습니다. 이 악기들이 단순히 음악을 연주하는 도구가 아니라 한국인의 역사와 정사를 담고 있습니다. 키르기스탄의 고무주도 비슷한 역할을 하는 것 같아요.
1: 우와, абдан окшош. Кыргыздар көчмөн эл болгон, алар тоодон тоого көчүп жүрүп жашашкан. Ал кезде адамдар дайыма эле китеп жазып же тарыхын кагазга түшүрүп алган эмес. Ошондуктан тарых, уламыш жана элдик окуялар музыка аркылуу муундан муунга өтүп турган.
0: Жомал хүнмиринео. Кроника ымагы тансунан есуру анира역사를 청달하는 역할도 했다는 말씀이신군요.
1: Туура айтасыз. Кээ бир күйлөрдө тарыхый окуялар баяндалат. Кээ бир күйлөрдө элдин кубанычы же кайгысы чагылдырылат. Ал эми айрым күйлөр табиятын гоздугун сүрөттөйт. Мисалы, шамалдын үнүн, суунун шаркырашын же күлүк аттын чабышын элестеткен күйлөр бар.
0: Не,지금 알피리 씨가 말씀대로 원래는 음악도 역사를 전달하는 역할도 했다는 거 말씀해 주셨어요. 예를 들려면 바람 소리 물 흐리는 소리 그것도 다 전달하는 역할도 있고 그 시대에 밖에 있는 우리가 맞는 예술적인 남는 작곡들이 많습니다. 아 그럼 놀리지 않습니까? 단 세계에 주로 이루어진 악기와 자연의 소리와 사람의 감정을 모두 표현할 수 있다는 사실임 말입니다. 그래서 고무주는 오늘날에도 키르기스탄 사람들에게 큰 사랑을 받고 있습니다.
1: 우와, 그리스탄다 азырдагы миңдеген балдар музыкалык мектептерде комуз үйрөнүшөт. Майрамдарда, концерттерде жана маданий иш-чараларда комуз сөзсү жаңырып турат. Комуздун үнү кыргыз элинин үнү катары кабыл алынат.
0: Кыргызстандан Оныл방송에서 고무주가 어떤 악기인지, 어떤 역사를 가지고 있는지, 그리고 왜 지금까지 사랑받고 있는지 차근차근 알아봐도록 하겠습니다. 또한 유명한 연주자들과 아름다운 청톤 음악도 소개드릴 예정입니다.
1: урматтуу угармандар, эгер сиз Кыргызстанда төрөлгөн болсоңуз, комуздун үнүн укканда сөзсүз жүрөгүңүз жылыйт. Ал эми кореялык угармандар үчүн бул берүү кыргыз маданияты менен таанышууга жакшы мүмкүнчүлүк болот деп ишенебиз.
0: Не, кром чөп бонче мағыл тілгу торағагесімді. Кыргызстанды сараңыл, уреттуңа сараң, ончоңтоң санюримді. Хамке, камсаңыге бушигесімдіка.

0: 코무즈는 키르기스탄을 대표하는 청동 현 악기지 악기입니다. 코무즈는 보통 살구나무, 호두나무 또는 향나무로 만들어지며 세 개의 줄을 가진 특별한 악기입니다. 단순한 구조를 가지고 있지만 연주의 기교요 따라 매우 다양한 음색과 리듬을 표현할 수 있습니다. 키르기스 사람들에게 코무즈는 단순한 악기 아닙니다. 코무즈에는 민족의 역사와 문화 그리고 조상들의 삶이 담겨 있습니다. 유목 생활을 해온 키르기스탄들은 코무즈는 통해 기쁨과 슬픔, 사랑과 희망을 표현해 왔습니다. 또한 코무즈는 자연과 깊은 관련이 있고 전통 연주와는 그 들으면 말이 달리는 바람이 산을 스치는 소리, 독수리가 하늘 나를 모습은 강물이 흐르는 소리 등을 상상할 수 있습니다. 키르기스탄에는 코무즈와 관련이 되는 많은 전설에도 전해 내려옵니다. 그중 하나는 사냥꾼이 숲 속에서 바람이 흔들리면 나뭇가지 소리를 듣고 그런 거를 알 수 있습니다. 키르기스탄 코무즈 관련 많은 전설 전해도 내려옵니다. 그중 하나는 사냥꾼이 숲 속에서 바람을 흔들리는 나뭇가지 소리를 들고 감동을 받아 처음으로 코무즈를 만들었다는 이야기입니다. 어느 날에도 코무즈는 키르기스 문화의 중심이 있습니다. 음악 학교에서는 어린 학생들이 코무즈를 배우고 있으며 각종 축제와 문화 행사에 코무즈 연주가 빠지지 않습니다. 매년 3월 20일 날 노루즈 그리고 8월 30일 날 키르기스탄에서 아주 큰 행사가 있습니다. 그때 빠지지 않고 코무즈를 연주자들이 나와서 많은 곡들을 꼭 연주하고 사람들과 같이 기쁨을 나누고 있습니다. 네, 지금 방금 들으시는 곡은 우리가 새벽에 밝으며라고 이라는 곡이거든요. 정말 아름답고 섬세한 선율이 인상적이었습니다. 알페리 씨 앞에서 코무즈가 어떤 악기인지 알아보겠네요. 이번은 코무즈 역사와 전설에 대해 얘기해 볼까요?
1: Албетте, урматтуу угармандар, комуздун так качан пайда болгонун эч ким так айта албайт. Анткени анын тарыхы өтө терең. Айрым изилдөөчүлөр комуз 1000 жылдан ашык убакыттан бери колдонулуп келе жатканын айтышат. Кыргыз эли көчмөн жашоо өткөргөндүктөн көптөгөн тарыхый маалыматтар жазылып калбай, 12 түрдө муундан муунга өтүп келген. Ошондуктан комуз тууралуу тарых менен уламыш бири-бирине аралашып кеткен.
0: 정설이 많다는 것은 그만큼 사람들에게 사랑받다는 뜻이기도 하기네요. 가장 유명한 전설을 소개해 줄 수 있을까요?
1: 엥 벨글 우람무시다르던 비리 앙치 존다 이틀랏. 일게리 비리 앙치 토코이도 주릅 다락다르던 아라스난 өзгөчө үндү угат. 아울 үн абдан қоз болгондуктан токтоп угат. Көрсө шамал соккондо дарактын бутактарына илинип калган ичке жиптер термелип өзгөчө үн чыгарып жаткан экен. Ошол үндөн таасирленген аңчы жыгачтан аспап жасап көрөт. Уламыш боюнча ошол аспап кийин комузга айланган дешет.
0: А, жумал хынмиромнео. Кырон иягирил мани тырын жоги иннин го атео. Ака кы маранын гочором, элнаре оттон саньянкуни супсоге тырогасо саньянчуньионунде баро барамсури, санысучинин сури, токсури ханын нури 물습을 그런 것을 들으면서 상상해보고 너무 놀라서 그런 거무지가 만들어졌다고 그런 이야기가 있대요. 정서를 맞다는 것은 그만큼 사람들에게 정말 아름다운 이야기네요. 자연의 수리의 악기가 탄생했다는 이야기군요.
1: 그르그르달 타비아트맨은 어떤 작은 자식한 일본군 Тоолор, шамал, дарыялар, жылкылар, мунун баары кыргыздардын жашоосунун бир бөлүгү болгон. Ошондуктан музыкадагы табияттан шыктанган.
0: Кыргызча киргиз чонтон ымагын тырымен жайын пунгөнгү торогунё.
1: Туура, мисалы, айрым күлөрдө күлүк аттын чабышын угаласыз. айрымдарында бүркүттүн асманда айланып учканын элестетесиз. Дагы бүркүлөрдө бийик тоолордун арасында соккон шамалдын үнү сезилет.
0: 한국에도 자연을 배화하는 전통 악기가 있습니다. 키르기스 그래서인지 키르기스 음악이 더욱 친근하게 느껴집니다. 그런데 거무즈는 옛날 사람들의 생활 속에서 어떤 역할을 했네요?
1: 거무즈 그리스다르단 günümdük yaşasında çok orundu elegen. Bayramlarda dağı, toylarda dağı, жыйындарда дагы комуз жаңырып турган. Эл чогулганда комузчу күй чертип берчү. Кээде адамдар ырдашчу, кээде акындар айтыш өткөрүшчү.
0: Кроника комузунун сарамдырыл ханаро моюнун ёкалды хагенео.
1: Ооба, азыр телевизор же интернет бар. Ал эми мурда адамдар маалыматты, кабарды жана окуялардын бири-бирине айтып жеткирчү. Комуз ошол маданий байланыштын борборунда болуп турган.
0: 음악이 공동체를 연결하는 역할을 했다는 점이 인상적입니다.
1: 다가 bir kızıktı nerse bar. Kırgızlar kede söz menen aytılbagan sezimderdi güy arkulu jetkirişken. Misal adam kaygırıp tursa dagı, kuanıp tursa dagı, jüregündögü sezimin komuz arkulu bildirgen. Ошондуктан кыргыздар күйгө өзгөчө маани беришет.
0: Кресо комузунун сарамдарын маамыл маре жунданы пиони сенген го атнео.
1: Так ошондой, комуздун үнү көп учурда сөздөн күчтүү болот деп айтышат. Кээде бир эле күй бүтүндөй бир окуяны айтып бере алат.
0: Чоңмал хынмиропсумида. Чоңчизя йоробун, онул иягири тиришимэнсо, комузуа тансунан аккири аниранын госул никюгу кешил го катсумида.
1: Ооба, комуз бул тарых, комуз бул маданият, комуз бул кыргыз элинин үнү.
0: Кром 다음 시간에는 키르기스탄의 유명한 거무즈 연주자들과 청톤 명곡들에 대해서 알아보겠습니다. 많은 분들이 사랑하는 대표적인 연주자들과 곡에는 어떤 이야기 담겨 있을까요?
1: 기인기 별륙도 톡톡을 사틀가나프 아타이 오건바이프 시약도 잘칼라 전인도 전화라든 차마라를 투라로 슬려셔요.
0: 계속 함께 해주세요. 지금 에르케사르라는 곡을 들어주세요.

0: 지금까지 거무지와 위대한 연주자들에 대해 이야기해 보았습니다. 그런데 키르기스 문화를 이야기할 때는 빼놓을 수 없는 것이 하나 더 있습니다. 바로 마나스 소사시입니다. 알베리 씨, 마나스는 어떤 이야기인가요?
1: 아, урматтуу угармандар, Манас бул жөнүн гана эпос эмес. Манас кыргыз элинин руханий байлыгы, кыргыз элинин тарыхын, дүйнө таанымын, каада салтын жана баалуулуктарын камтыган улуу чыгарма. Манас дүйнөдөгү эң узун өзеги эпостордун бири болуп эсептелет. Айрым изилдөөчүлөрдүн айтымында анын көлөмү 500,000 саптан ашат.
0: Жомал нолямнео. Хангугэдо кочонун сосаши жоңтон ияги итчиман 그렇게 큰 규모의 작품은 매우 드뭅니다. 그렇다면 이 이야기는 어떻게 전해주 왔을까요?
1: 이인 가사가 마나스 글음들 보유 기탭된 эмес 아담들 арқылуу сакталган. Манасчылар деп аталган өнөр адамдары эпосту жатка айтып келишкен. Алар миңдеген саптарды эсинде сактап, эл алдында аткарып беришкен.
0: 수천 줄이 아니라 수만 줄, 심지어 수십만 줄을 기억하는 것이 믿기지 않습니다.
1: 오와, 마나슈라 özünçö çoŋ önür. Манасчы болгондор көбүнчө өзгөчө талантка ээ адамдар деп эсептелет. Эл арасында көп учурда манасчыларга түш аркылуу аян келет деп деген ишеним бар. Айрым белгилүү манасчылар өнөрүнүн башталышын дал ушундай түш менен байланыштырышкан.
0: 매우 신비로운 이야기네요. 그러면 마나스는 단순히 옛날 이야기가 아니라 지금도 살아있는 문화라고 볼 수 있겠네요.
1: 알베트, 뮤윙크 근도다가 마나스 맥집들도 옥토랏, 페스티벌들다, 마다니 이슈들다, 마나슈라 은혈고 쇼트슛, 그르기스탄단 알비르자라는 마나스 두라루 빌릿대색 정우슈바이오스.
0: 청취자 여러분, 키르기스 사람들에게 마나스가 얼마나 중요한 존재인지 느낄 수 있을 것 같습니다. 그런데 민속 예술에는 마나스 위에도 많이 있겠죠?
1: 알베트, 그르기스 엘리는 엘릭 ырлары дагы абданбай. 아, мурда адамдар өз кубанычын да, кайгысын да ыр аркылуу билдиришкен. Бешек ырлары болгон, той ырлары болгон, кошок ырлары болгон. Ар бир турмуштук окуяга байланыштуу өзүнүн музыкалык салты бар эле.
0: 한국도

0: 비슷합니다. 이야기가 떼어나면 부르는 노래가 있고 결혼식이나 특별한 날에 부르는 정통 노래가 있습니다. 문화는 달라도 사람들의 삶이 비슷하는 것 같습니다.
1: Туура айтасыз. Маданияттар ар башка болушу мүмкүн, бирок адамдардын кубанычы, сүйүүсү, үй бүлөгө болгон мамилеси окшош. Ошондуктан музыка элдерди жакындатат.
0: То다른 정통 예술인은 어떤 것인가요?
1: Кыргыздардын улуттук бийлери бар, кол өнөрчүлүк өнөрү бар. Кийизден жасалган буюмдар, шырдак, ала кийиз сыяктуу эмгектер дагы маданияттын маанилүү бөлүгү. Ал эми музыка менен би көп учурда чогуу жүрөт. Майрамдарда комуз жаңырып, элдик бийлер аткарылат.
0: Чоду Йоро Хенсайса Киргиз Чонтон Чумул Пунжоги Ининде Меу Уаку Арамдапсмида. Тики Чонтон Исангва Хамке Кунгьонгур Пумён Тоук Инсанг Чоги Йосмида.
1: Ауа, улуттук кийим, музыка жана би баары биригип кыргыз маданиятынын жүзүн түзөт.
0: 오늘 이야기를 들으면 키르기스 문화가 단순히 하나의 악기나 음악이나 아니라 매우 깊고 분분한 전통을 가지고 있다는 것을 알게 되었습니다.
1: 코무스, 마나스, 엘디그르, 나이빌레, 모논바라, 카르가스, 엘리는 루하니, 듀뉴스는 벨그, 알라르드 삭토, 나이기니키, 뭔가, 읏구르, 비즈니, 밀데티스.
0: 잠시 후 마지막 시간을 오늘의 고무줄 젊은 세대, 그리고 정통 문화의 미래에 대해 이야기 보겠습니다.
1: 아즈르카 자슈탈 코무즈도 칸다이 유레니프 자츠샷. 그리스 마다니아타는 길레체기 칸다이. 우슈 스로로르고 조업 이즈데이비스.
0: 계속 함께 해주세요. 지금 또래 시간입니다.